0: ጠማላ ለጀቲ ማምዛና መቆብያረ ለማላ ጠማላ
1: ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና ለጀቲ ማምዛና